0: እዚ ድምፂ ሓርነት እዩ ድምፂ ሓርነት ብሓልዮት ኤርትራዊ ዴሞክራሲያዊ ማሕበር ናይ ሰልፊ ዴሞክራሲ ህዝቢ ኤርትራ ካብ ከተማ ካስል ዝመሓላለፍ መደብ ፈነወረድ እየ እዚ መደብ እዚ ወትሪ ሓሙስ ካብ ሰዓት 5 ክሳብ ሰዓት 6 ናይ ምሸት ኣብ ዘሎ ግዜ ብኣንቴና ኣብ 105.8 መጋሃርዝ ብካብል ድማ ኣብ 97.8 መጋሃርዝ ዝፍኖ ኮይኑ ዓርቢ ንግሆ እውን ካብ ሰዓት 9 ክሳብ ሰዓት 10 ኣብ ዘሎ ግዜ ይድገም ብኢንተርነት ንእትከታተሉ ድማ ፍራያስ ራድዮ ካስል ኢልኩም ምስተኣቱ ኣብ ሙሉእ ዓለም ዘለኹም ብቐጥታ ክሰምዑና ከም እትኽእሉ ንሕብር
1: Come see you.

ስማዕትና ካብ ዝቐፂልና እገዳ ህግደፍ ኣብ ልዕሊ ህዝቢ ኤርትራ ኸ ብመን ይኽልዓል ዝብል ርእሲ ዓንቀፅ ቤት ፅሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ነቕርበልኩም። ኣሜሪካ ኣብ ልዕሊ ጉጅለ ህግደፍን ሰብ መዛን ወሲናቶ ዝፀንሐት እገዳ ኣልዒላ ዝብል ሓበሬታ ናይ ብዙሓት መዛረቢ ኮይኑ ኣሎ። ኣብቲ ኣዛራብነቱ ስለምንታይ እያ ኸ ኣሜሪካ ነቲ እገዳ ወሲናቶ ነይራ ዝብል ብዙሓት ዝሓትዎ ዘለዉ ኮይኑ ቐሪቡ። እንተኾነ ናይ ኣሜሪካ ኣብ ልዕሊ ህግደፍ ገለ ሓለፍቱን እገዳ ምፅዓንን ምልዓልን ዝነበረ እምበር ሓድሽ ብዘይምዃኑ እምብዛ ዘይተገረሙሉ እውን ኣለዉ። ህዝቢ ኤርትራ እውን ኣብ ልዕሊኡ ብህግደፍ ዝተፃዕነ እገዳ ስለ ዘሎን ብኡ ክሓልፍ ስለ ዝፀንሐን ዘይተገረመሉ ተመክሮ እዩ። ሕቡራት መንግስታት ኣሜሪካ ብ2021 ኣብ ልዕሊ ሓይልታት ምክልኻልን ትካላት ንግዲ ህግደፍን እገዳ ዝወሰነት ኣብ ውግእ ትግራይ ምስ ፌደራል መንግስቲ ኢትዮጵያ ተመሓዚኹም ኣቲኹም ናይ ውግእ ገበን ፈፂምኩም ብዝብል ይነይሩ። ሎሚ እቲ እገዳ ዝለዓል ዘሎ ኸ ናይቲ ጠንቂ እገዳ ዝነበረ ገበን ተሓታትነቱ ተጻርዩ እቲ ጉጅለ ነፃ ስለ ዝኾነ ድዩ ዝብል ሕቶ ክለዓል ከዓ ባህርያዊ እዩ። እንተኾነ እቲ ዝተኸሰሉን ናብ እገዳ ብፅሒዎን ዝተባህለ ጠንቂ ኣይኮነንዶ ተጻርዩ መንከብ ዝሕተተሉ ክፍለጥ ዳርጋ ዝተረስዐ ኣጀንዳ ኣብ ዝኾነሉን ከሰስትን ተኸሰስትን ኣብ እተመሓዘውሉን እዩ እቲ እገዳ ዝለዓል ዘሎ። እዚ ኸዓ እቶም ካብ ቅድም እውን እቲ ሓቀኛ ጠንቂ ናይቲ ምእጋድን እገዳ ምልዓልን እቲ ገበን ውግእ ኣይነበረን ናብ ዝብል መደምደምታ ዝወስድ እዩ ዝኸውን። ኣሜሪካ ኣብ ልዕሊ ህግደፍ እገዳ ኣብ ዝወሰነትሉ ግዜ ከም ቀንድን ቀዳማይን ምኽንያት ክትወስዶ ዝነበራ እቲ ብሰንኪ እገዳ ህግደፍ ኣብ ልዕሊ ህዝቢ ኤርትራ ዝወርድ ዝነበረን ዘሎም በደላት ኣብ ክንዲ ዝኸውን ናይ ግዳማዊ ዛዕባታት ቅድሚት ምስራዓ ብኤርትራውያን ጥራይ ዘይኮነ ብዝተፈላለዩ ሰብኣውን ፍትሓውን ኣካላት ዝተነቕፈ ምንባሩ ይዝከር። ሎሚ እውን ኣሜሪካ ጉዳይ ህዝቢ ኤርትራ ዘገድሳ እንተዝኸውን ህልዊ ኩነታት ኤርትራ ኣብ ትሕቲ እቲ ጨቋኒ ጉጅለ ተወሳኺ እገዳ ዘወስኽ እምበር ዝነበረ እገዳ ዘልዕል ኣይኮነን ዝብል ናይ ብዙሓት ሚዛን ኮይኑ ዘሎ እዩ። ህግደፍ ብፍላይ ኣብቲ ምስ መንግስቲ ህወደግ ኣብ ናይ ኣይ ሰላማዊ ውግእ መድረኽ ዝነበረሉ ዓመታት ስለምንታይ ዘበይታዊ ሕቶታት ከምዘይምልስ ክሕተት እንከሎ የሃድመሉ ካብ ዝነበረ ናይ ሓሶት መልስታት ብሰንኪ እገዳ ኣሜሪካ ተዓፂና ኢደ እግርና ተኣሲርና እንዲና ዘለና ዝብል ዘይመስል ምስምስ እዩ ነይሩ። ብግብሪ ግና እቲ እገዳ ዋላ ሓንቲ ጽልዋ ይነበሮን እኳ እንተዘይተባህለ ክንዲ እቲ ህግደፍ ዝበሎ ብዘለካ ውሱን ዓቕሚ ዘቤታዊ ዕማማትካ ከይተዓምም ዓዲ ዘውዕል ኣይነበረን። ገለ ወገናት እውን ኣስናን ዘየብሉ እገዳዮም ዝብልዎ ነይሮም። ስለዚዩ ኸዓ እቲ ቐንዲ ህይወት ኤርትራዊ ዘጸልመተ እገዳ ኣሜሪካን ቤት ምኽሪ ጸጥታ ሕቡራት ሃገራትን ዘይኮነ እገዳ ህግደፍ ኣብ ልዕሊ ህዝቢ ኤርትራ እዩ ምባሉ ቅኑዕ እዩ ዝኸውን። ድሓር ከዓ እገዳ ኣብ ልዕሊ ህግደፍ ዝተጀመረ ዘይኮነን ብእገዳ ኣመኽኒኻ ህዝቢ ኣፉ ለጒምካን ኢደ እግሩ ኣሲርካን ኣብ ገዛእ ሃገሩ ምስቓይ ግና ፍሉይ መለለየ ጉጅለ ህግደፍ እዩ። ህግደፍ ብ2018 ምስ መንግስቲ ኢትዮጵያ ናብ ሓድሽ ምዕራፍ ዝምድና ምስ ኣተወየ ካብቲ ንምጥባሩ ተባሂሉ ብኢትዮጵያ ዝተገብረሉ ግንዖታት ሓደ ናይ ሽዑ ወፃኢ ጉዳይ ሚኒስተር ዝነበረ ዶክተር ወርቅነህ ገበየሁ ኣብ ልዕሊ ኤርትራ ዝተወሰነ እገዳ ንኽልዓል ናብ ቤት ምኽሪ ጸጥታ ዘቕረቦ ወግዓዊ መጸዋዕታ እዩ። ቤት ምኽሪ ጸጥታ ውድብ ሕቡራት ሃገራት ከዓ
ህዝብ ኤርትራ ብሰንክቲ ጨካን እገዳ ህግደፍ ኣብ ከመይ ኩነታት ከም ዝነብር ኣብ ግምት ከየእተወ ኢሳያስን ኣብን ጸሚድካ ኣብ ቅርኒ ኣፍሪቃ ንምልኣኾም ምእንቲ ክጥዕሞ ነቲ እገዳ ልዒልዎ ስለዚ እቲ

ስቓዩ ኸዓ ካብ ምምሕዳር ኣሜሪካ ኾነ ሕብረተሰብ ዓለም ዝተሰወረ ኣይኮነን። ህዝቢ ኤርትራ እዚ ዘሳቕዮ ዘሎ ዘቤታዊ እገዳ ክለዓለሉ ክንድቲ ዝድለ ሰማዕ ዘይረኸበ መፀዋዕታ ከቕርቡ ዝፀንሑ ኣህጉራዊ ትካላት ሰብኣዊ ማሕበራትን ውዳቤታትን ብዙሓት እዮም። እንተኾነ ኣሜሪካ ካብቶም ቀጻሊ ምሕፅንቲ ህዝብና እንዳረኣዩን እንዳሰምዑን ዘፅቀጡ ኣካላት ሓንቲ እያ። እዚ ስቕታኣ ከዓ እገዳ ህግደፍ ኣብ ልዕሊ ህዝቢ ኤርትራ ዝለዓል ብቓልሱን ጸረ ጭቆና ውዳቤታቱን እምበር ናታቶም ሕሳብ ብዘለዎም ናይ ግዳም ሓይልታት ከም ዘይኮነ ዘርኢ እዩ። ስለዚ መልሲ ናይቲ እገዳ ህግደፍ ኣብ ልዕሊ ህዝቢ ኤርትራ ኸ ብመን እዩ ዝለዓል ዝብል ሕቶ ቃልሲ ህዝቢ ኤርትራ ኣንጻር ህግደፍ ምስ ተዓወተ እዩ ዝኸውን። ኣሜሪካ ኣብ ሎሚ በፂሓ እገዳ ህግደፍ ተልዕል ዘላ እምበኣር ምእንቲ ራህዋ ህዝቢ ኤርትራ ኢላ ኸም ዘይኮነት ብተመክሮ እውን ዝተረእየ እዩ። ስለዚ ነቲ እገዳ ተልዕሎ ዘላ ከምቲ እገዳ ክትውስንን ከላ ዝተኸተለቶ ማእከላ ምእንቲ ናታ ዞባዊ ፖለቲካውን ወታደራውን ናይ ምቁፅፃር ረብሓ ሕሳብ እዩ። ብፍላይ ናይዚ ብ18 መስከረም 2026 ብኣሜሪካ እተወስደ ስጉምቲ ምልዓል እገዳ ተልእኾ ኣዝዩ ብሩህ እዩ። ካብ ውግእ ኢራን ዝጀመረ ስግኣት ዝወለዶ ቁጠባዊ ቕልውላው ካብ መጻብቦ ህርሙዝ ናብቲ ጥቓ ኤርትራ ዝርከብ መጻብቦ ባብ ኤልማንደብ ይልሕም ኣሎ። ኣሜሪካ ኣብዚ ሓድሽ ወጥሪ ዘገልግላ ምራሕ መገዲ ንምትብባዕ ተገዲዳ ዝወሰደቶ ስጉምቲ ምዃኑ ርኡ እዩ። ህግደፍ እውን በቲ ገዳሲ እስትራቴጂያዊ ቀማምጣ ሃገርና ተሓቢኡ ካብቲ ብዅሉ ኩርንዓት ዘባህርሮ ዘሎ ድምፅታት ንምድሓን ንኣሜሪካ ክለኣኽ ቅሩብ ካብ ምዃን ካልእ ምርጫ የብሉን። ስለዚኡ ኸዓ ህዝቢ ኤርትራ መሰረታዊ ለውጢ ንምምጻእ ዝጀመሮ ቓልሲ ክቕጽል እምበር እገዳ ኣሜሪካ ተላዒሉልና ኢሉ መዳመቒ ጓይላ ህግደፍ ክኸውን ዘይግብኦ።

ብጭርሖ ዘይኮነ ብተግባር ብሓባር ምቅላስ ቤት ጽሕፈት ዜና ሰልፊ ዲሞክራሲ ህዝቢ ኤርትራ ኣብ መስርሕ ዘሎ ቃልሲ ኤርትራዊ ናይ ለውጢ ሓይልታት ቀንዲ ዕላምኡ መሰረታዊ ሕቶ ህዝቢ ምምላስ እዩ። ሕቶ ህዝብና ብዘድምዕን ቀጻልነቱ ብዘተኣማምንን ንምምላስ ከዓ መሰረታዊ ድልየት ህዝብና እንታይ እዩ ናይ ዝብል ሕቶ መልሲ ክረክብ ናይ ግድን እዩ። ምኽንያቱ ብዅሉ መልክዓቱ ናይ ዘይተረዳእካዮ ሕቶ መልሲ ምርካብ ኣጸጋሚ ስለ ዝኸውን፣ ናይዚ ሕቶ እዚ መባእታዊ መልሲ ኣብ ኩሉ ኤርትራዊ ህይወት ዘሎ ስለ ዝኾነ ንምርካቡ ነዊሕ ግዜ ዝወስድን ዓሚቕ ምርማር ዘድልዮን ኣይኮነን። ዝርዝር እኳ ዝህልዎ እንተኾነ ብሓጺሩ ግና ካብ ወጻዒት ተሓሳስባን ናይ ወፅዓ ትካላትን ጉጅለ ህግደፍ ምንጋፍ እዩ። ህዝቢ ኤርትራ ካብ ወፅዓ ከንናግፎ ጥራይ ዘይኮነ ኣብ ጉዕዞ ቓልስና ዕውታት ምእንቲ ክንከውን ከነማልኦም ብዛዕባ ዝግባአና ናይ ዓወት ቅድመ ኩነታት እውን ደጋጊሙ ክነግረናን ክምሕፀነናን ጸኒሑ እዩ። ምሕፅንታዊ ሕጂ እውን ቀጻሊ ኣሎ። ካብቲ ብዙሕ ምሕፅነታቱ መሰረታዊ ንዘይኮኑ ፍልልያት ኣተዓባቢኹም ዘይምኽኒ ውዳቤታት ፈጢርኩም ዓቕሙኹም ኣይትበትኑ። ንፍልልያት ከም ዘለዎ ምውሳዱ ዘይኮነ ንምጽባቡ ጻዕሩን ባህሊ ምክእኣልን እሂን ምሂንን ኣማዕብሉ። ብቕዋማዊ ኣገባብ ጥራይ ዝፍትሑ መሰረታዊ ፍልልያት ሃልይኩም ካብ ሓደ ንላዕሊ ውድባት ወይ ሰልፍታት ካብ ኮንኩም ከዓ ኣብቲ ናይ ቀጻሊ ምዕራፍ ዘብጽሕ ጉዕዞ ዘሰማምዓኩም ጨቢጥኩም ተኸኢልኩም ብሓባር ተቓሊስኩም ስገርዎ ዝብሉ ይርከብዎም። እዚ ዘረዳእና ኸዓ እቲ ህዝብና ዘይደልዮ ውድባት ምብዛሕ ዘይኮነ ብዙሓት ኮንካ ተኸኢልካ ክትቅጽል ዘይምብቃዕ እዩ። ብዛዕባ ተኸኢልካ ብሓባር ምቅላስ ኣብ ርእሲ እቲ ህዝብና ወግሐ ጸብሐ ዝምሕፀነና ዝመኽረና ንምዃኑ ኣብ ናይ ብዙሓት በዚ ንሕና ዘለናዮ ኩነታት ሓሊፎም ዝተዓወቱ ተሞክሮ እውን ስለ እንረኽቦ ከም ሓሳብ ኣብ ምቕባሉን ንዕኡ ዝምልከት ኣብ ምውሳንን ምእዋጅን ጸገም ኣይጸንሐናን። ጸገምና ካብ ጭርሖ ሰጊርና ኣብ ተግባር ዘይምድማዕ እዩ። ብሓባር ተቓሊስና ኸነድምዕካ እቲ ወሳኒ ተግባር እምበር ጭርሖ ኣይኮነን። ካብዚ ንሓቢርና ምስራሕ ብተግባር ዘይኮነ ብጭርሖ ናይ ምንጽብራቕ ዘይውፅኢታዊ መስርሕ ክንወፅእ ግድን እዩ። ነዚ ንምብቃዕ ከዓ ኣብ ኣድላይነት ምጽውዋር ናይ ዝሓለፈ ጸገማት ምጽብጻብ ዘይኮነ ዝያዳ ንቕድሚት ኣብ ምምዕዳው ንዝፈላለየና ዘይኮነ ንዘቀራርበና ዝያዳ ቦታ መሃብን ምሕብሓብን ንናይ ካልኦት ኣበርክቶ ግቡእ ኣፍልጦ ኣብ መሃብን ብቑዓትን ጸዋራትን ክንከውን ይግባአና። ኣብዚ ጸኒዕና እንተ ተቓሊስና ንባህጊ ህዝብና ብጭርሖ ዘይኮነ ብተግባር ካብ ምዕዋት ዝዓግተና ኣይህሉን እዩ። ካብዚ ሓሊፉ ብስስዐ ተዋሒጥካ ብናተይ ርእቶ ጥራዩ ቅኑዕ ተሻቢብካ ንናይ ካልኦት ህዝባውነት ሃገራውነት ልኡላዊ ተገዳስነትን ተበግሶታትን ደፊንካ ኣባይታ ኻብ ዘየለ ክውንነት ነቒልካ ጐብለል ክትከውን ምምናይ ካብ ጭርሖ ሓሊፉ ዘዐውት ምርጫ ክኸውን ኣይክእልን እዩ። ዝሓለፍናዮ ናይ ለውጢ ቓልሲ ዓመታት ትጽቢትና ኾነ ትጽቢት ህዝብና ብዝምጥን ከም ዘይተዓወትናሉ ኣብ መዛግብትና ዘሎ ሚዛን እዩ። እንተኾነ ከምቲ ገለገለ ዘይወዓሉሉ ወገናት ኣምሪሮም ዝረግምዎ ዋላ ሓንቲ ኣወንታ ዘይተመዝገበሉ መኻን ግዜ ነይሩ ዝብልዎ ጌርካ ዝድምደም ኣይኮነን። እቲ ቓልሲ ክቕጽል እሞ ዝሓሸ ዓቕምን ሓላፍነታዊ ተሓሳስባን ወኒና ዘዋጽእ መገዲ ክንመርጽ ዘኽኣለና እዩ። ዝሓሸ መዋጾ ኣለና ኢሎም ናብ መድረኽ ቓልሲ ዝመጹ ሓደስቲ ውዳቤታትን ምልዕዓላትን መንጠሪ ክገብርዎ ምኽኣሎም። ኣብዚ መስርሕ ቃልሲ ክሕቆኑ ዝጸንሑን
ኣብቲ ዘይተዓወተ መስርሕ ዝተመኰሩን ሓድነታትን ብሓባር ናይ ምስራሕ ጽላላትን ይዓኩ ምህላዎም እውን እቲ ቓልሲ ብድብድቡ ምኻን ከም ዘይነበረ ካብ ዘመልክቱ ሓደ እዩ። ናይ ኤርትራ ፖለቲካዊ ሓይልታት ምጥርናፍ ኣበጋግሳን በጺሕዎ ዘሎ ደረጃን ከም ኣብነት ምውሳድ ይከኣል። ነዚ ሓቂ እዚ ጐሲኻ ብፍላይ ኣብቲ ቓልሲ ብተግባር ዘይተፈተንካ ጀማሪ ክንስኻ መድረኽ ኣብ ዘዝረኸብካሉ ምስቲ ክትመሃረሉ ዝግብኣካ ዝሓለፈ መስርሕ ምርጻም ግና ብዝኾነ ኵርናዕ ቅኑዕ ኣይኮነን። ኣብዚ ዝሓለፈ ናይ ቓልሲ ዓመታት ካብ ዝተመዝገቡ ንመጻኢ ቓልሲ መንጠሪ ዝኾኑ ባይታታት ሓደ እቲ ዘይድፈር ዝመስል ዝነበረ ናይ ተጋድሎ ሓርነት ኤርትራ ነበርን ህዝባዊ ግንባር ሓርነት ኤርትራ ነበርን ድሕረ ባይታታት ቀይሕ መስመር ክሰግር ምኽኣሉ እዩ። እዚ በቲ ናይ ክሳብ ሕጂ ቓልሲ ናይ ምትእምማን ባይታ ምፍጣሩ ዘመልክት እዩ። ኣብ ምውጋድ ጕጅለ ህግደፍ ጥራይ ዘይኮነ ኣብቲ ድሕሪኡ ዝመጽእ መድረኽ እውን ሓጋዚ ቕድመ ተደላይነት እዩ። እዚ ማለት እቲ ኣብ ሓደ እዋን ዘዳመየ ፍልሊ ኣናብባ ታሪኽ ተሓኺኹ ማለት ዘይኮነ ካብ ሕጂ ንድሓር ንዘሎ ብኤርትራ ልዕልና ዲሞክራሲ ናይ ምርግጋጽ ቃልሲ ዕንቅፋት ብዘይከውን ኣገባብ ተመሓዲሩ ማለት እዩ። ከም ውፅኢት ናይዚ ኸዓ ምናልባት ደኣ መጽናዕቲ የድልዮ ይኸውን እምበር ኣብዚ እዋን እዚ ብተጋድሎ ሓርነት ኤርትራ ነበር ወይ ብህዝባዊ ግንባር ሓርነት ኤርትራ ነበር ጥራይ ዝቖመ ኤርትራዊ ውድብ ሰልፊ ወይ ህዝባዊ ምልዕዓል ዘሎ ኣይመስለናን። ስለዚ እዚ ኽቦዖ ዝዘለለ ለውጢ ዝያዳ ኽድልድል እምበር ነቲ ብግዜን ተመክሮን ወገኑ ዝሓዘ ፍልሊ ሎሚ ተመሊስና ህይወት ክንሰዀዓሉ ኣይግባእን። ኤርትራዊ ብዙሕነትና ዝወለዶ ፍልልያትና ንምምሕዳርን ጸጋታትና ንምምቕራሕን ዝምልከት እንተ ኾይኑ ዝሓሸን ዘሳንን ኣገባብ ምርካብ ኣብ ቅድሜና ዘሎ እሞ ኸዓ ዝከኣል ዕማም እዩ። እዚ ንርከበሉ ዘለና ኤርትራዊ ኩነታት ኣዝዩ ኣሸቓሊ እዩ። እቲ ሻቕሎት ናይ ኵልና እምበር ናይ ውሱናት ኣይኮነን። ዝተፈላለዩ ወገናት ካብዚ ሻቕሎት እዚ ነቒሎም ዝተፈላለየ መዋጽኦ ይኸውን ዝብልዎ ሓሳባት ከቕርቡ ባህርያዊ እዩ። እቲ ዝውሰድ ተበግሶ ግና ነቲ ኽሳብ ሕጂ ተሃኒጹ ዘሎ ኣወንታ መሊሱ ዘራጉድ እምበር ኣፍሪሱ ኽሃንጽ ዝህንጠ ክኸውን ኣይግባእን። ኣብዚ ኹነታት ብሓደ ወገን ዝረአ ተበግሶ ናትካ ስለ ዘይኰነ ጥራይ ብማዕዶ ምዅናኑ ቅኑዕ ኣይኰነን። ትሕዝትኡ ተገንዚብካ መሰልካ ተጠቒምካ መተካእታኻ ኣቕሪብካ ናብ ምትፍናን ብዘይወስድ መልክዕ እቲ ዝቐርብ ሓሳብ ምቕባሉ ወይ ምንጻጉ ግቡእ እዩ። ኣብዚ እዋን እዚ በብመዓልቱ ዝፍጠሩ ኤርትራዊ መዛተይ መድረኻት ብዙሓት እዮም። ዓቕምን ዕድልን ክርከብ እንከሎ እዞም መድረኻት ኤርትራዊ ዛዕባታት ዝዝተየሎም ብምዃኖም እውን ምክትታሎምን ምስታፎምን ኣዝዩ ኣገዳሲ እዩ። ድሕሪኡ ክትገዝኦ ናይ እትደልዮ ሓሳብ ናይ ምግዛእ ነቲ ዘየድልየካ ኸዓ ናይ ምንጻግ መሰል ናይቲ ተሳታፊ እዩ። እቲ ሓሳብ ሒዙ ክስማዓሉ ዝዕድም ኣካል ከዓ ሓሳቡ ዓዳጋይ ዝረኽበሉ ኹነታት ካብ ምጥጣሕ ሓሊፉ ንምንታይ ዘይገዛእኩምለይ ብዝብል ናብ ዘየድሊ ኣሉታዊ መደምደምታ ክኸይድ ቅቡል ኣይኮነን። ከምዚ ኹነታት እዚ ኣብ ዝፍጠረሉ እዩ እምበኣር ብጭርሖ ዘይኮነ ብተግባር ሓቢርካ ምቅላስ ዝብል ዝዕወት።

ዝኸበርኩም ሰማዕትና ናይ ሎም መደብና ኣብዚ ተዚምና ኣለና። ዝመፅእ ሓሙስ ብኻልእ መደብ ክሳብ ንረኸብ ደሓንቀኒዩ እናበልና ብዛ ትስዕ ሙዚቃ ንሰናበተኩም ሰናይ ቀናይ።